0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ረቡ ነሐሴ 27 ቀን 2018 ዓ.ም ምረት ጤና ይስጥልኝ አድማጮቻችን እንደምን አመሻችሁ። በአንድ ሰዓት ቆይታችን ነጋሽ መሐመድ ያለም ዜና ያቀርብልናል። ሂሩት መለሰ ስርጭቱን እየመራው እስከ ፍጻሜው አብራችሁ አመሻለሁ። አብራችሁን ቆዩ። ስርጭታችን በሳተላይት በኢትዮ ሳት ኤንኤስኤስ 12 በ10985.0 ሜጋሄርዝ ሆሪዞንታል DW 8 ላይ ይደመጣል። የቀጥታ ስርጭታችንን በፌስቡክ፣ ዩቲዩብ እና በቴሌግራም ታገኙታላችሁ። ስርጭታችንን እያዳመጣችሁ አስተያየት ጥቆማ መስጠት ትችላላችሁ። ያለም ዜና የዜና መጽሔት እንዲሁም ሳምንታዊዎቹ ከኢኮኖሚው ዓለምና ሳይንስና ቴክኖሎጂ ዝግጅቶች በቆይታችን ይቀርባሉ። የዓለም ዜናን በሚከተለው የዜና መጽሔት የምስራቅ ወለጋ ዞን አንገርጎቴ አካባቢ ግጭትና ግጭቱ ያፈናቀላቸው ሰዎች ብሶት፣ በጃናሞራ ወረዳ በተከሰተው ድርቅ ከ85000 በላይ ሰዎች ለረሃብ መጋለጣቸው መነገሩ፣ በጋምቤላ ክልል የምርት መቀነስን ለማካካስ መስኖ እንዳማራጭ መያዙ፣ እንዲሁም ጀርመን በሀገሯ የሚገኙ የተለያዩ የሩሲያ ተቋማት እንዲዘጉ መወሰኗ ላይ ያተኮሩ ቅንብሮች ይቀርባሉ። ሳምንታዊው ከኢኮኖሚው ዓለም ባለሙያዎች ትንተና በሰጡበት የሐምሌ ወር የዋጋ ግሽበት ላይ ያተኩራል። ሳይንስና ቴክኖሎጂ ደግሞ ኢንተርኔት በሌለበት ሰዎች ሊጠቀሙባቸው የሚችሏቸው ዲጂታል አማራጮች የትኛዎቹ እንደሆኑ ይጠቁመናል። ከሁሉ ቀዳሚው የዓለም ዜና ነው። ነጋሽ ያቀርብልናል።
0: የዲደብሊው ዜና
2: በቅድሚያም ርዕሶቹን እንሆ። የጀርመንና የሩሲያ ተዘዋዋሪ ግጭት ወደ ቀጥታ ውዝግብ፣ የጥቃት ሙከራ ቅጣትና የአጸፋ ቅጣት ዛቻ ነሯል። ጀርመን የሰው አልባ አውሮፕላን ጥቃት ሞክራለች ያለቻትን ሩሲያን አውግዛ ቀጣታለች። ሩሲያም ለአጸፋ እርምጃ እየዘታች ነው። የአውሮፓ ኅብረትና አባል ሀገራት ከጀርመን ጎን መቆማቸውን አስታውቀዋል። የቻይና መሪ ሺ ጂንፒንግ የውጭ መንግስታት በመካከለኛው ምስራቅ ሀገራት የውስጥ ጉዳይ ጣልቃ እንዲገቡ የአካባቢው መንግስታት መፍቀድ የለባቸውም አሉ። ሺ ዛሬ ካይሮ ውስጥ ለግብጽ ፕሬዚደንት አብዱል ፈታህ አልሲሲ እንደነገሩት የመካከለኛው ምስራቅ ህዝብ የራሱ ጉዳይ ባለቤት ራሱ መሆኑን መሪዎቹ ሊያከብሩለት ይገባል። ዩናይትድ ስቴትስና ኢራን አንዳቸው የሌላቸውን ተቋማትና ጥቅሞች መደብደባቸውን እንደቀጠሉ ነው። የዩናይትድ ስቴትስ ጦር ትናንት በከፈተው ጥቃት ለሰርግ የታደሙ ቢያንስ 5 ሰላማዊ ሰዎችን ገድሏል። ኢራን በፋርስ ባህረ ሰላጤ የአረብ ሀገራት የሚገኙ የአሜሪካ የጦር ሰፈሮችንና ተቋማትን ደብድባለች። አንድ ነዳጅ የጫነች መርከብ ማርካለችም። ዜናው በዝርዝር። ጀርመን ከሩሲያ ጋር አዲስ በገጠመችው ውዝግብ የአውሮፓ ኅብረት፣ ፈረንሳይና ሌሎች የኅብረቱ አባል መንግስታት ከጀርመን ጎን እንደሚቆሙ አሳወቁ። ባለፈው ሐምሌ ማብቂያ ላይፕሲሽ ሃለ ምስራቅ ጀርመን አውሮፕላን ማረፊያ ሜዳ የተገኘ ፈንጂ የተጫነ ሰው አልባ አውሮፕላን የሩሲያ መሆኑን የጀርመን ባለሥልጣናት ትናንት በይፋ አስታውቀዋል። የዩክሬን ዕቃ ጫኝ አውሮፕላን አጠገብ የተገኘው ሰው አልባ አውሮፕላን የጫነው ቦምብ አልፈነዳም። ይሁንና የጀርመን መንግሥት የሩሲያን የጥቃት ሙከራ አውግዞ የተለያዩ እርምጃዎችን ወስዷል። የጀርመን ውጭ ጉዳይ ሚኒስትር ዮሐን ቫደፉል ትናንት እንዳሉት ጀርመን ውስጥ የሚገኙ የተለያዩ የሩሲያ ተቋማት እንዲዘጉ መንግሥታቸው ወስኗል።
3: folgende maßnahmen habe ich in absprache mit dem bundeskanzler
4: ከፌደራሉ መራሄ መንግስት ጋር ከተነጋገርኩ በኋላ የሚከተሉትን እርምጃዎች ወስጃለሁ። ቦን የሚገኘው የሩሲያ ቆንስላ ጽፈት ቤት ከመስከረም 18 ጀምሮ ይዘጋል። በርሊን የሚገኘው የሩሲያ ቤት ወይም ባህል ማዕከል የተከራየው ህንጻ ኮንትራክት ይቋረጣል። የተቀናጀ ኢንተርኔት እና የመደበኛ ሻጥር የሚፈጽሙ የሩሲያ ዜጎችን የአውሮፓ ህብረት እንዲከታተልና እንዲቀጣ እናደርጋለን። ጀርመን በሚገቡ የሩሲያ ዜጎች ላይ የምናደርገውን ቁጥጥር እናጠናክራለን። በድብቅ በሚቀዝፉ የሩሲያ መርከቦች ላይ የምናደርገውን ቁጥጥርም እናጠናክራለን።
2: የሩሲያ ነው የተባለው ሰው አልባ አውሮፕላን የተገኘበት የላይፕሲሽ ሃል አውሮፕላን ማረፊያ ከጀርመን ወደ ዩክሬን ጦር መሳሪያ የሚጓጓዙባቸው አውሮፕላኖች በተደጋጋሚ የሚያርፉና የሚበሩበት ነው። ጀርመን ለዩክሬን ከፍተኛ ወታደራዊና ምጣኔ ሀብታዊ ድጋፍ ከሚሰጡ ሀገራትም ቀዳሚዋ ናት። የአውሮፓ ህብረትና አባል ሀገራቱ ጀርመንን በመደገፍ በሩሲያ ላይ ተጨማሪ እርምጃ እንደሚወስዱ እየዛቱ ነው። ዛሬ ዊክሎ አየርላንድ ውስጥ የተሰባሰቡት የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች በሩሲያ ወታደራዊ ተቋማት ላይ ተጨማሪ ማዕቀብ ለመጣል አቀደዋል። ፈረንሳይና ሌሎች የአውሮፓ ህብረት አባል ሀገራትም ለጀርመን ድጋፋቸውን ለመግለጽ በየሀገሮቻቸው የሚገኙ የሩሲያ አምባሳደሮችን እያስጠሩ አነጋግረዋል። ሩሲያ ግን የሚሰነዘርባትን ወቀሳና ውንጀላ አጣጥላ ነቅፋዋለች። በጀርመን ላይ አጸፋ እርምጃ ለመውሰድ ዝታለችም። የቀድሞው የሩሲያ ፕሬዚደንት ዲሚትሪ ሜድቬዴቭ በበኩላቸው ለዩክሬን የሚላክ ጦር መሳሪያ የሚያመርቱ የጀርመን ተቋማትን ሩሲያ በቀጥታ ልትመታ እንደምትችል አስጠንቅቀዋል። የጀርመኑ ዜና አገልግሎት ዲፒኤ በምህጻሩ እንደጠቀሰው ሜድቬዴቭ በቴሌግራም ባሰራጩት መልእክት በርሊንና ሌሎች ጥቂት አካባቢዎች ያሉ የመከላከያ ድርጅቶችና ተቋማት የሩሲያ ኢላማ ይሆናሉ። የጀርመንና የሩሲያ ርምጃና የአጸፋ ርምጃ ዛቻ በናረበት ዕለት ዛሬ ሁለት የጀርመን የኤሌክትሪክ ኃይል ማከፋፈያ ተቋማት ጥቃት ደርሶባቸዋል። ምስራቅ ጀርመን ብራንደንቡርግ ግዛት የሚገኝ ከፍተኛ የኤሌክትሪክ ማከፋፈያ ትናንት በጓዳ ሰራሽ ፈንጂ ተመቷል። ፖሊስ ያጥቂዎቹን ማንነትና ዓላማቸውን ለማወቅ ምርመራ ላይ መሆኑን ሲናገር ዛሬ ጠዋት በምዕራባዊ ጀርመን ግዛት ኖርድራይን ቬስትፋለን በሌላ የኤሌክትሪክ መስመር ላይ በደረሰ ጥቃት የኤሌክትሪክ አገልግሎት ለአጭር ጊዜ ተቋርጦ ነበረ። የግዛቱ ባለሥልጣናት እንዳሉት ሆን ተብሎ የተፈጸመ ሻጥር ያሉት ጥቃት የውጭ መንግሥት ይሁን ወይም የግራ ጽንፈኞች ሴራ እስካሁን በውል አልታወቀም። ኮንጎ ዲሞክራቲክ ሪፐብሊክ ውስጥ የተዛመተው የኢቦላ በሽታ ለመቆጣጠር የሚደረገው ጥረት አሁንም ሁነኛ ውጤት አለማምጣቱን ሐኪሞች አስታወቁ። የጤና ባለሙያዎች እንዳስታወቁት የበሽታው ስርጭት ህሙማንን ለማከምና ለመለየት ከሚደረገው ጥረት በእጅጉ እየፈጠነባቸው ነው። ባለፈው ግንቦት አጋማሽ ምስራቅ ኮንጎ ውስጥ ሰዎችን የያዘው ቡንዲ ቡንጊዮ የተባለው የኢቦላ ተዋሲን የሚከላከልና የሚያድን ክትባት ወይም መድኃኒት ለማግኘት የሚደረገው ምርምርም እስካሁን ውጤት አላመጣም። የኮንጎ የጤና ሚኒስቴር እንዳስታወቀው እስከ ዛሬ ድረስ ከ6100 በላይ ሰዎች በገዳው ተዋሲ ተይዘዋል። ከ3000 የሚበልጡት ሞተዋል። ይህ ዶቼ ቬለ ነው። መካከለኛው ምስራቅ የውጭ ኃይላት ጣልቃ መግባታቸውን የአካባቢው መንግስታት መቃወም እንደሚገባቸው የቻይና ፕሬዚደንት ሺ ጂንፒንግ አስታወቁ። ሺ ዛሬ ካይሮ ውስጥ ለግብፅ አስተናጋጃቸው ለአብዱልፈታህ አልሲሲ እንደነገሩት የመካከለኛው ምስራቅ ህዝብ በራሱ ጉዳይ ወሳኙ ራሱ የመሆኑ መርህ ሊከበርለት ይገባል። ሺ ከብዙ ዓመታት በኋላ ግብፅን ለመጎብኘት ካይሮ ገቡት ትናት ማታ ነበረ። ታዛቢዎች እንዳሉት የህዝባዊት ቻይና ሪፐብሊክ መሪ መልእክት ለዩናይትድ ስቴትስ እና ግብፅን ጨምሮ ለዩናይትድ ስቴትስ ላደሩ የአካባቢው መንግስታት በቀጥታ ያነጣጠረ ነው። ሺ አክለው እንዳሉት የውጭ መንግስታት የመካከለኛው ምስራቅ ሀገራት ሰላምና ደህንነትን ለማስከበር የሚያደርጉትን ጥረትና ድርድር ከመደገፍ ባለፍ በውስጥ ጉዳያቸው ጣልቃ እንዲገቡ ሊፈቀድላቸው አይገባም። የቀድሞው የግብፅ ጠቅላይ ሚኒስትር ኢሳም ሸሪፍ እንደሚሉት ደግሞ የካይሮና የቤጂንግ መሪዎች የዩናይትድ ስቴትስና የኢራንን ጦርነት ጨምሮ የአካባቢውን ውስብስብ ችግሮች በድርድር ለመፍታት ይችላሉ።
4: በዛሬው መካከለኛው ምስራቅ ድርድር ከመቼውም ጊዜ በላይ አስፈላጊ ነው። ግብጽ በዚህ ጉዳይ ላይ ጥልቅ ልምድ አላት። ቻይናም ፖለቲካዊና ሰላማዊ መፍትሄዎችን ትደግፋለች። ሁለቱ መሪዎች በጋራ የዲፕሎማሲው መስመር ክፍት ሆኖ እንዲቆይ፣ ድርድር እንዲበረታታና ውጥረት እንዲቀንስ ማድረግ ይችላሉ። ምክንያቱም ሰላም በአንድ አገር ጥረት ብቻ አይሰፍንም። ምክንያቱም ሰላም ድርድር ይጠይቃል። ሰላም መተማመንን ይፈልጋል። ሰላም የጋራ ኃላፊነትን ይሻል።
2: የዋሽንግተን መሪዎች ግን በኢራን ላይ በከፈቱት ጦርነት መቀጠሉን እንጂ ለስምምነትም ለድርድርም የሚገዙ አይነት አልመሰሉም። የዩናይትድ ስቴትስ ጦር ከሳምንታት ፋታ በኋላ ባለፈው እሁድ የኢራን ከተሞችን ዳግም መደብደቡን ቀጥሏል። የአሜሪካ ጦር ትናንት ማምሻ የሆርሙዝ ወሽመጥ ዳርቻንና በአካባቢው የሚገኙ ከ12 በላይ የኢራን ይዞታዎችን ደብድቧል። የአሜሪካ ጦር በተለይ ኮሄስታክ በተባለች ከተማ ላይ በሰነዘረው ጥቃት ለሰርግ የታደሙ 5 ሰዎች መግደሉን የኢራን መገናኛ ዘዴዎች ዘግበዋል። አንዱ ህፃን ነበር። ሌሎች 68 እድምተኞች ቆስለዋል። ቤታቸው ከሰርግ ደስታ ማዕከልነት ወደ አስከሬን መሸኛነት የተቀየረባቸው የሙሽሪት አባት አሊ ማላኺ የምለውን አላውቅም ይላሉ።
4: ይህ አካባቢ የኔ ቤትም መኖሪያ አካባቢ ነው። የሴት ልጄ ሰርግ ነበር። እንዳለመታደል ሆኖ ይሄ ሰው አልባ አውሮፕላን ድብደባ ደረሰ። 2 አውሮፕላኖች ናቸው። በጣም ዘግናኝ ነው። አሁን በጣም ጨንቆኛል፣ አናዶኛል። እውነቱን ለመናገር ምን እንደምል አላውቅም። ቢሆንም ይመስገን ብዙ ተጨማሪ ሰው አልሞተም።
2: ኢራንን የሚደበድበው የዩናይትድ ስቴትስ ጦር ኃይል ማዕከላዊ እዝ አንድ ቃል አቀባይ ግን ጦሩ ሰላማዊ ሰዎች ገድሎ አያውቅም ብለዋል። ዛሬ ዩናይትድ ስቴትስና እስራኤል ከ6 ወራት በፊት ኢራንን መደብደብ የጀመሩት የኢራን መሪዎችን ከነቤተሰቦቻቸው፣ የጦር ጀነራሎችን ከሲቪል ባለስልጣናት፣ የአንደኛ ደረጃ ተማሪዎችን ከአስተማሪዎቻቸው ጋር በመግደል ነበር። የኢራን ጦርም ካለፈው እሁድ ጀምሮ ዮርዳኖስ፣ ኩዌትና ባህሬን የሚገኙ የአሜሪካ የጦር ሰፈሮችን፣ ተቋማትና የየሀገራቱን ልዩ ልዩ ጥቅሞችና ድርጅቶች መጥቷል። የኢራን ጦር ባለፈው ሰኞ የሆርሙዝ ወሽመጥን ለማቋረጥ የሞከረች አንዲት የሳውዲ አረቢያ ነዳጅ ጫኝ መርከብን መጥቶ 2 የመርከቢቱን ሰራተኞች ገሏል። 2ቱም የፊሊፒንስ ዜጎች ናቸው። የኢራን ጠረፍ ጠባቂ ጦር ዛሬ ከቀትር በኋላ እንዳስታወቀው ደግሞ በባህረ ሰላጤው ሰሜናዊ ጠረፍ በኩል 382,000 ሊትር ነዳጅ ጭና በድብቅ ልታልፍ የሞከረች አንዲት መርከብ ከ11 ሰራተኞቿ ጋር ይዟል። የኢራን መገናኛ ዘዴዎች ሰዎቹን የውጭ ሀገር ዜጎች ከማለት በስተቀር ሀገራቸውንም ሆነ የመርከቢቱን የማንነት አላስታወቁም። ይህ ዶይቼ ቬለ ነው። ዜናውን ለማብቃት እርሶቹን በድጋሜ ላስታውሳችሁ። የጀርመንና የሩሲያ ተዘዋዋሪ ግጭት ወደ ቀጥታ ውዝግብ፣ የጥቃት ሙከራ፣ ቅጣትና የአጸፋ ጥቃት ዛቻ ነሯል። ጀርመን የሰው አልባ አውሮፕላን ጥቃት ሞክራለች ያለቻትን ሩሲያን አውግዛ ቀጣታለች። ሩሲያም ለአጸፋ እርምጃ እየዛተች ነው። የአውሮፓ ኅብረትና አባል ሀገራት ከጀርመን ጎን መቆማቸውን እያስታወቁ ነው። የቻይና መሪ ሺጂፒንግ የውጭ መንግስታት በመካከለኛው ምስራቅ ሀገራት የውስጥ ጉዳይ ጣልቃ እንዲገቡ የአካባቢው መንግስታት መፍቀድ የለባቸውም አሉ። ሺ ዛሬ ካይሮ ውስጥ ለግብፅ ፕሬዚደንት አብዱልፈታህ አልሲሲ እንደነገሩት የመካከለኛው ምስራቅ የራሱ ጉዳይ፣ ባለቤት ራሱ ህዝቡ መሆኑን መሪዎቹ ሊያከብሩለት ይገባል። ዩናይትድ ስቴትስና ኢራን አንዳቸው የሌላቸውን ተቋማትና ጥቅሞች መደብደባቸውን እንደቀጠሉ ነው። የዩናይትድ ስቴትስ ጦር ትናንት በከፈተው ጥቃት ለሰርግ የታደሙ ቢያንስ 5 ሰላማዊ ሰዎችን ገድሏል። ኢራን በፋርስ ባህረ ሰላጤ አካባቢ የአረብ ሀገራት የሚገኙ የአሜሪካ የጦር ሰፈሮችንና ተቋማትን ደብድባለች። 1 ነዳጅ ጫኝ መርከብ ማርካለችም። የዜናው መልእክት የስካሁኑ ነበር።
1: ያለም ዜና ያቀረበልንን ነጋሽና አመሰግናለሁ።
0: የዜና መጽሔት
1: የመጀመሪያው የዜና መጽሔት ዘገባችን የምስራቅ ወለጋ ዞን አንገር ጉቴ አካባቢ ግጭትና ግጭቱ ያፈናቀላቸው ሰዎችን ብሶት ይቃኛል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ አንገር ጉቴና ዲቾ አካባቢ በተነሳው ግጭት ለመፈናቀል የተገደዱ የአካባቢው ማህበረሰብ አባላት ለችግር መዳረጋቸውን ገለጡ። አስተያየት ሰጪዎቹ ከአንገር ጉቴ ከተማና አካባቢው የተፈናቀሉ ዜጎች ለጊዜው ህይወታቸውን ለመታደግ አካባቢውን ቢለቁም ለረሃብና ለተለያዩ ችግሮች ተጋላጭ መሆናቸውን ተናግረዋል። አካባቢው ላይ የሚካሄደው ግጭት አሁንም ድረስ መቋጫ አለማግኘቱ ደግሞ በእጅጉ እንዳሳሰባቸውም ነው የተናገሩት። ስዩም ጌቱ ተጨማሪ ዘገባ አዘጋጅቷል።
5: በኦሮሚያ ክልል ምስራቅ ወለጋ ዞን ግዳያና ወረዳ ካንገር ጉቴ ከተማ አካባቢ ላይ ባሰጋው የጸጥታው መደፍረስ የተነሳ ቤተሰቦቻቸውን በሙሉ ይዘው ከተማውን ለቆ መውጣታቸውን ለዶችቬሌ በሰጡት አስተያየት የገለጹት ተፈናቃይ አሁን ላይ አካባቢው በዘላቂነት የተረጋጋ ባለመሆኑ ወደ ቀያቸው ተመልሰው መደበኛ ህይወታቸውን መምራት ፈታኝ እንደሆነባቸው ነው ያመለከቱት። አስተያየት ሰጪው ተፈናቃይ በርካታ ማህበረሰብ ግጭቱን በመሸሽ ወደ ነቀምቴና ሌሎች ከተሞች ቢሸሹም ድጋፍም የማይቀርብላቸው በመሆኑ ለችግር መዳረጋቸውንም ነው የገለጹት። አሁንም ድረስ ባለው የጸጥታ ችግር መንገድ እንደተዘጋ ነው ያለው። በቀደም አሁን ከአንድ ቀን በፊት እሁድ ካንገር ጉቴ ወደ ነቀምቴ በቆሎ ጭኖ ሲጓዝ የነበረ ነጋዴ ታጣቂዎች መንደር 11 ተብሎ በሚጠራ አካባቢ ከከተማ ብዙም ሳይርቅ እሱን ገለው ሹፌሩን አግተው ይዘውት ሄደው እስካሁን እጣ ፈንታው አልታወቀም። ወደ ግዳ ወይም ዲቹ አቅጣጫ ደግሞ ከፍተኛ ስጋት ያለበት በመሆኑ ማንም ሰው ወደዛ አይጓዝም፣ ተቋርጧል። ተፈናቃዩ መሰል ክስተት ወደ ቀያቸው እንዲመለሱ ከማድረግ ይልቅ የተቸገሩም ቢሆን ተፈናቅለው አንጻራዊ ሰላም ባገኙበት ስፍራ እንዲቆዩ ማስገደዱንም አክለው ገልጸዋል። እኔን ጨምሮ በርካታ ህዝብ እንኳን ወደ ቀየው ልመለስ፣ በተጨማሪም በርካታ ሰው እየተፈናቀለ ነው። ነሐሴ 13 ቀን 2018 ዓ.ም ከግዳያና ዋና ከተማ ወደ ነቀምቴ በመጓዝ ላይ በነበረ የመንግስት የጸጥታ አካላትና መንገደኞች ላይ ታጣቂዎች ጥቃት ማድረሳቸውን ተከትለው እንደተባባሰ የሚነገርለት የዚህ አካባቢ አለመረጋጋቱ አሁንም ድረስ በርካቶችን ከቀያቸው እያፈናቀለ ለችግርም እየዳረገ መሆኑን አክሎ የተናገሩት የአንገር ጉቴ ተፈናቃይ በፊናቸው በርካታ ንጹሐን ማህበረሰብ በሚደርስባቸው አግባብነት የሌለው ጥቃት እየተፈናቀሉ ነው ብለዋል። በተለይም ወደ ሆሮ ጉድሩ ወለጋ ዞን ቱሉ ጋና የተፈናቀለው በርካታ የአካባቢ ነዋሪ አሁንም ለብርቱ ችግር እየተዳረጉም ይገኛሉ ነው ያሉት።
6: በዛ ምክንያት እንግዲህ ብሎ ንጹሐን እየተፈናቀለ ነው ያለው። ያ ታዋቂ ያለ ነው። ግን በዛ መካከል እናንተ ናችሁ በማለት በህዝቡ ላይ ነው ሶቆቃ እየደረሰ ያለው ማለት ነው። በገበሬው ላይ ቱሉ ለንጫ ቀበሌ ተቃጥሎ አቃጥለዋል። ብረት ወድሟን ቤቱ ተቃጥሎ ተፈናቅሎ ያለው ማን ገበሬ የሚያውቀው ነገር የለው። ይህን ሳምንት በሙሉ መንደር 3-22 ውትን ሲፈናቀል ከርሟል።
5: አሁን ላይ በአካባቢው የደፈረሰው ጸጥታ ተመልሶ እንደሆን የተጠየቁት ሌላው የአንገር ጉቴ ከተማ ነዋሪ በተለይም ወደ ወረዳው ዋና ከተማ አያና የሚወስደው መንገድ ከነሐሴ 13 ወዲህ ሙሉ በሙሉ እንደተዘጋ በመሆኑ በርካቶችን ለችግር ዳርጓልም ነው ያሉት። ወደ አያና የሚወስደው መንገድ አገልግሎት እየሰጠ አይደለም፣ ምንም እንቅስቃሴ የለም። በዚያ ወደ ነቀምቴ ግን የሚወጡ አሉ። ብሻን ጎንፋና ዲቾ የሚባሉ ወደ ወረዳው ከተማ የሚወስደው መንገድ በተለይም አስቸጋሪ የጸጥታ ችግር ያለበት በመሆኑ ማንም ወደዛ እያመራ አይደለም። ወደዛ ለማለፍ ከነቀምቴ የመጡ ከአንድ ሳምንት በላይ በዚህ ከተማ የቀሩ በርካቶች ናቸው። በአካባቢው ላይ በደፈረሰውና በተወሳሰበው የጸጥታ ይዞታው አሁን ላይ በርካታ የማህበረሰብ አካላት በከፊል ወደ ቱሉ ጋና፣ በከፊል ደግሞ ወደ ነቀምቴና ሌሎች አካባቢዎች ተፈናቅለው ከፍተኛ ፍርሃትና ውጥረት ከነገሰበት አካባቢ እየሸሹ ነው ተብሏል። በዚህ መሀል ህጻናትና እርጉዝ እናቶችን ጨምሮ በርካቶች ለብርቱ ችግር እየተዳረጉ መሆኑንም አስተያየት ሰጪዎቹ የአካባቢው የዓይን እማኞች ገልጸዋል። ይህ በእንዲህ እንዳለ ከዚህ በፊት በታጣቂዎች የታገቱ በርካታ ሰዎች ያሉበት ሁኔታ እስካሁን አለመታወቁንም ነዋሪዎቹ አመልክተዋል። ዶችቬሌ ስለ አካባቢው የጸጥታ መደፍረስና የነዋሪዎች ስሞታ አስተያየታቸውን እንዲሰጡበት ከአካባቢው ባለስልጣናት ጀምሮ የምስራቅ ወለጋ ዞን ዋና አስተዳዳሪ አቶ ዋጋሪ ነገራ እንዲሁም የዞኑ ጸጥታ መዋቅርና የኦሮሚያ ክልል ኮሚኒኬሽን ቢሮ ባለስልጣናት ምላሽ ለመጠየቅ ያደረገው ብርቱ ጥረት እስካሁን ምላሽ አላገኘም።

0: ሎቺ ለከፍተኛ ጭንቀትና ተስፋ ማሞቀረጥ መዳረጋቸው ተነግሯል። በተለይም በዋስል ቀበሌ ረሃቡ ባስከተለው ተስፋ ማሞቀረጥ 7 ሰዎች መርዝ ጠጥተው ራሳቸውን ለማጥፋት መሞከራቸው፣ 2 ሰዎች ሲሞቱ 5ቱ በህክምና ድጋፍ መዳናቸው ተገልጿል። ኢሳያስ ገላው።
1: በሰሜን ጎንደር ዞን ጃና ሙራ ወረዳ የክረምቱ ዝናብ ወቅቱን ጠብቆ ካለመግባቱ ጋር ተያይዞ በተፈጠረ ድርቅ 85000 ሰዎች ለችግር መዳረጋቸው ተነገረ። በወረዳው 17 ቀበሌዎች ድርቅ የተከሰተባቸው ሲሆን ከፍተኛ ድርቅ በተከሰተበት ዋስል ቀበሌ ኗሪ የሆኑት አርሶ አደር ኑሬ አረስርሶም ሰው የሚበላው በማጣቱ ለጭንቀት መዳረጉን ይናገራሉ።
2: በመጨናነቅ በአብዛኛው ለእንስሳዎችና ለሰው የሚሰጠው እያጣ ነው። በአብዛኛው በመጨናነቅ ነው በአብዛኛው ያለ ህዝብና በመጨናነቁ ብቻ እንኳን ነው ራሱ ወደ 7-8 ሰው አጋጣሚ መርዝ የተጣበት ምክንያት አለ።
1: በዋስል ቀበሌ የግብርና ባለሙያ የሆኑት አቶ በላይ አስመሮም ድርቁ በፈጠረው ተጽዕኖ የተጎዱ የማህበረሰብ ክፍሎችን ማህበረሰቡ በማዋጣት በሃይማኖት ተቋማት እያገዘ ያለበት ሁኔታ አለ ሲሉ ተናግረዋል።
3: የዚህ አካባቢ አብዛኛው ማህበረሰብ ሙስሊም ነው እና ጄን የሚሉታሉ ተሰብስበው ታርባር እና በዛ እየተሰባሰቡ ለተራው ሰዎች እያዋጡ ነው እየተጠየቀ ያለው። እርዳታ የሚጠነሳውንም ስለሌለ እዚህ ፕላንትሬትም ይፋፋ ምንም የሚመጣም ስላለ አሁን ከዛ ያልተካተቱ ሰዎች ራሱ በረሃብ ሞት ስለሆነ ከዛም ራሱ ያው ለዕለት እንዲሰጡ የተደረገበት ሁኔታ አለ።
1: በድርቁ ምክንያት ምግብ በማጣታቸው 7 ሰዎች ተስፋ ቆርጠው በመርዝ ራሳቸውን ለማጥፋት ሞክረው 2 ሰዎች ሲሞቱ 5 ሰዎች በህክምና ድጋፍ መዳናቸውን አርሶ አደር ፈጬ አብዱል ቃድር ይገልጻሉ።
4: መርዙ ላውን ተጠጣለ መርዛው አማራጭ ተወስዳለ። አንዳንዱ በግልም ልጅ የሌለው ሊሆን ይችላል። መኖር አልቻልኩም ለራሴ ያለ ምክንያቱም ሰርቶ አርሞ ምናምን የነበረ ሲደመር ደግሞ አሁን 2ም 3ም ህፃን ያለ እዚህ በኋላ እንደዚህ አይነት ሆኖ ቢያንስ አጋጣሚ ሆኖ ሁለቶቹ ያው ህይወታቸው አልፏል። በነገራችን ላይ እንደ ወረዳ ከወሰድከውማ እኮ በጣም በርካታ ሰው ነው። ደግሞ አጋጣሚ ይሄ አሁን መርዝ አማራጭ ደግሞ የሆነ አንዳንድ ጊዜ ወይ ጊዜው ነው እንዳትለው ወይም ዝም ብሎ የሆነ ደግሞ 1-2-3 ሳምንት መቱን ተጠቀሙት። እነዚህ አየህ በየአካባቢው ማንሰማው ነገር የለ። በዚህ አካባቢ ግን 7 ናቸው። አንድ ወንድና አንድ ሴት ሞቷል። 5 ሰዎች ተርፏል።
1: በተመሳሳይ በጃና ሙራ ወረዳ ዛውላ ቆራና ቀበሌ አርሶ አደሮች ለዘር የሚሆን እህል በማጣታቸው ጾም ያደሩ መሬቶች ጭምር መኖራቸውን ነው የግብርና ባለሙያው አቶ አድኖ መንግስቴ የሚናገሩት።
5: ከሶስቴ ማሳው ስለተዘራ መጀመሪያ ማሽላ ተዘራ። ከማሽላ እንደገና ሲጠፋ ድርቅ ሲሆን ሳይበቅል ሲቀር ስንዴ ዘሩት። ስንዴም ደግሞ ልክ ተስፋ ይበቅላል ተብሎ የተወሰነ እንትን ስለነበረ መጨረሻ ላይ ጤፍ ዘራ። ጤፍ ደግሞ ዝናብ በዛ ካላለ መብቀል ስለማይችል አሁንም ደግሞ አስቸገረ። አሁን መጨረሻ ምንም አማራጭ ጠፋ። በቃ ዝም አልኩ። ማሳውን ዘር ጠፋ። ገበሬው ዘር የሚያስቀምጠው ለአንዴ ለሁለት እና አሁን ትንሽ ማህበረሰቡ ከበድ ይሏል። ጨንቆናል። በቃ
1: በጃና ሙራ ወረዳ የአደጋ መከላከልና ቅድመ ማስጠንቀቂያ ቡድን መሪ የሆኑት አቶ ከተማው መስፍንም ብዙ ትኩረት አላገኘም ባሉት ድርቅ በ17 ቀበሌዎች የሚገኙ 85000 ህዝብ ለችግር መጋለጣቸውን ይገልጻሉ።
6: የችግሩ ሁኔታ በጣም ከፍተኛ ነው። የሚገርምን ግንቦት ከአንድ ጀምሮ ነው መጀመር የሚችለው የነበረ ዝናብ ግን ሐምሌ 20 ምናምን እንትን ያለ እስካሁን 17 ቀበሌዎች ዝናብ የለባቸውም። ወደ 85000 ህዝብ ችግር ላይ ያለ ከፍተኛ ላይ ያሉ።
1: በጃና ሙራ ወረዳ በረሃብ ምክንያት ተስፋ መቁረጥ በማህበረሰቡ ውስጥ እየታየ ነው የሚሉት አቶ ከተማው መስፍንም የችግሩን አሳሳቢነት ለዞንም ለክልልም አሳውቀናል ብለዋል።
6: ሰው ራሱ በመጨናነቅ ዋሰን የሚባል ቀበሌ መራው ምክንያት 7 ሰው መርዝ ጠጣ፣ 5 ዳኑ፣ 2 ሞቱ እና በጣም ችግሩ በጣም አንገብጋቢ ነው። እርግጠኛ ለክልልም ለፌዴራልም ለዞንም እናሳውቃለን፣ ግን እስካሁን የደረሰላቸው የለም። አሁንም ቢሆን እኛ ድረሱልን እያለ ነው ለዞንም ለክልልም።
1: በሰሜን ጎንደር ዞን ድርቅ የተከሰተባቸው የጃና ሙራና የጠለምት ደጃች ሜዳ ወረዳዎች የድርቅ መከላከል ስራን በተመለከተ ለዞኑ አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ ስልክ በመደወል ምላሽ ለማግኘት ያደረግነው ጥረት አልተሳካም። ለዶቼ ቬለ ዘገባ ኢሳያስ ገላው።
0: ከሰሜን ጎንደር ወደ ምዕራብ ኢትዮጵያ ጋምቤላ ስንሻገር በጋምቤላ ክልል ኑዌር ዞን ሁሉም ወረዳዎችና በአኝዋ ዞን ደግሞ በከፊል የዝናብ እጥረት ተከስቷል። የዝናብ እጥረቱ በሰብልና የቁም እንስሳት ላይ ጉዳት ማድረሱን ተከትሎ የክልሉ ግብርና ቢሮ የምርት መቀነስን ለማካካስ የዝናብ እጥረቱ በተከሰተባቸው ቦታዎች መስኖ እንዳማራጭ መታሰቡን አመልክተዋል። የተከሰተው የዝናብ እጥረት በቀጣዩ ዓመት ከፍተኛ የምርት እጥረት ሊያስከትል እንደሚችል የክልሉ ግብርና ቢሮ አስታውቋል። ችግሩን ለመቋቋምም መስኖ እንዳማራጭ ይሰራል ያሉት የቢሮ ኃላፊ አቶ አንድሪው ቱት የውሃ ፓምፖችን በመጠበቅ መስኖ ወደ ስራ ይቅርታ የውሃ ፓምፖችን በመጠቀም

0: መስኖ ወደ ስራ ወደ መስኖ ስራ እንደሚገባ ተናግረዋል ነጋሳ ደሳለኝ።
1: በጋምቢላ ክልል የተከሰተው የዝናብ እጥረት የተዘሩ ሰብሎችን በማድረቅ አርሶ አደሩ ለችግር ማጋለጡን በአኙዋ ዞን ያነጋገርናቸው አንድ የአካባቢ ነዋሪ ተናግረዋል። ነዋሪው እንዳመለከቱት የተዘሩት በቆሎና ሌሎች ሰብሎች መድረቃቸውንና ከብቶችን በሳር እጦት እየተጎዱ እንደሚገኙ አመልክተዋል። ወንዝ ዳርቻ ከሚገኙ አርሶ አደሮች በኩል ከተዘሩት በስተቀር ሰብል በዝናብ እጥረት ምክንያት መድረቃቸውን ነዋሪው ገልጸዋል።
2: ጋምቢላ ክልል በአኙዋ ዞን ቦቦ ወረዳ በግዲብ አካባቢ ነው ያለው። እዚህ አጠቃላይ በቆሎ እንትን ሸንቁጦ አሁን ደርቆ ቀርቷል። በራሱ ጊዜ እየወደቀ እየተኛ ነው ያለ። ምንም ዝናብ የለም። ወደፊት ከስደተኛ የበለጠ የእርዳታ እጅ እንደሚያስፈልግ ያው ታወቅ አለበት። ምናልባት መንግስት ደግሞ ሰፋ ብሎ ይህን ጉዳይ አስቦ ለሆነ መፍትሄ ደርሶ ውጤት ማንሳት አለበት። ስለዚህ አካባቢው ላይ ዝናብ የለም፣ ደረቅ በደረቅ ነው። ደግሞ አልፎ አልፎ በከብቶች ላይ በሽታ ይታያል። ማነው ዝናብ የለም፣ ሰብል በሙሉ እየደረቀ ነው ያለው።
1: የዝናብ እጥረት በተከሰተባቸው ቦታዎች በቀጣይ ጊዜያት የምርት እጥረት ሊከሰት እንደሚችል ስጋታቸውን ጠቁመዋል። የዝናብ እጥረት በስፋት የተስተዋለበት የክልሉ አካባቢዎች መካከል የኑዌር ዞን አንዱ ሲሆን በዞኑ ስር በሚገኙ 5 ወረዳዎች ውስጥ አሁንም የዝናብ እጥረት እንዳለ የአካባቢው ነዋሪዎችና የክልሉ የእርሻና ተፈጥሮ ሀብት ልማት ቢሮ አመልክተዋል። አስተያየታቸውን የሰጡን የኑዌር ዞን ላሬ ወረዳ ነዋሪ አርሶ አደር በአካባቢው የተከሰተው ለረጅም ጊዜ የቆየ የዝናብ እጥረት ሰብሎችን በብዛት ማድረቁን ገልጸዋል። በግብርና ስራና በከብት እርባታ የሚተዳደረው የአካባቢው ነዋሪ ሌሎች ግብርና አማራጮች ተግባራዊ ካልተደረጉ ይህ የተፈጥሮ አደጋ የጎላ ተጽዕኖ ሊያደርስ እንደሚችል ተናግረዋል።
2: ዝናቡ የለም። በጣም የሚገርመው ነው። ለዲፕ ማለት ዝናቡ የለመለ ነው። ምን እንደሆነ አልታወቅም። የአየር ሁኔታ ይመስላል ከሆነ በጣም አየሩ እየተቀየረ ነው እየተቀያየረ ነው።
1: የጋምቤላ ክልል እርሻና ተፈጥሮ ሀብት ልማት ቢሮ በክልሉ ኑዌር ዞን ሁሉም ወረዳዎችና በአኙዋ ዞን ደግሞ በከፊል የዝናብ እጥረት መከሰቱን የገለጸ ሲሆን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ አንድሪው ቱት እንዳመለከቱት የዝናብ እጥረቱ ያልታሰበ የምርት መቀነስ አስከትሏል። በክልሉ የምርት መቀነስን ለማካካስ በወንዝ አካባቢ ውሃ ፓምፕ በመጠቀም በመስኖ እንደ አማራጭ አርሶ አደሩ ወደ ስራ እንደሚገቡ አብራርተዋል።
3: ያልታሰበ ምርት መቀነስ ነው። ግን አሁን እነግና ሰነዶች አዘጋጅተን መስኖዎች ወደ ስራ መግባት አለባቸው። ፓምፖች መጠቀም አለ ውሃ ፓምፖች መጠቀም አለበት። እርጥባማ አካባቢዎች ስራ መሰራት አለበት እና ወደ ማልማት ስራ መሰራት አለ። እንዲሁም አጠቃላይ አሰስመንቱ ለመሰራት ግብርና ትራንስፖርት ስብሰባ አድርጎ ከዛ በአደገ ስጋት አመራር ኮሚሽን ወደ ጥናት እናርጋል። የመስኖዎቻችን የምርት መቀነስ ማካካስ ስላለበት መስኖዎች ወደ ስራ መግባት አለበት። ወደ 15 አካባቢ ስላለ እሱን ወደ ስራ መግባት አለባቸው። ሌላ እርጥባማ አካባቢዎች ሞቢላይዜሽን ንቅናቄ የተፈጠረው ሁሉም አርሶ አደሮች ወደ ስራ መግባት አለበት። ያን የተጎዱ ምርት ለመካካስ ነው።
1: የመስኖ ስራውን በቀጣይ አመት ሊከሰት ይችላል ያሉትን የምርት መቀነስ ለማካካስ እንደሆነ አቶ አንድሪውቱ ተናግረዋል። በክልሉ ባለፉት አመታት በክረምት ወራት የወንዝ ሙላትና የጎርፍ አደጋ በሰዎች ላይ ጉዳት ሲያደርስ የቆየ ሲሆን በዚህ ዓመት ደግሞ በተለይ በኑዌር ዞን ለረጅም ጊዜ ዝናብ አለመጣሉ ተገልጿል። ለዲደብሊው ዘገባ ነጋሳ ደሳለኝ ከመንዲ።
0: የመጨረሻው የዜና መጽሔት ዘገባችን ላይ ደርሰናል። አሁን የጀርመን መንግስት ባለስልጣናት ምስራቅ ጀርመን በሚገኘው በላይፕሲሽ ሃለ አውሮፕላን ማረፊያ ከአንድ ወር በፊት የተገኘው ፈንጂ የታጨቀበት ሰው አልባ አውሮፕላን የሩሲያ መሆኑን ትናንት ይፋ አደረጉ። በአውሮፕላን ማረፊያው የተገኘው ፈንጂ የተሞላበት ሰው አልባ አውሮፕላን ኢላማም አንድ የዩክሬን እቃ ጫኝ አውሮፕላን ነበር ብለው እንደሚያምኑ መርማሪዎች ተናግረዋል። የጀርመን የውጭ ጉዳይ ሚኒስትር ዮሐን ቫደፉል የሰው አልባው አውሮፕላን አወቃቀር፣ ይዘት፣ ፈንጂዎቹና የፈንጂው ስርዓት ሩሲያ በምታካሄዳቸው ዘመቻዎችና በዩክሬኑ ጦርነት ጥቅም ላይ የሚውሉ መሆናቸውን እናውቃለን ብለዋል። ቫደፉል ትናንት በሰጡት መግለጫ በአጸፋው ቦን የሚገኘው የሩሲያ ቆንስላ ጽህፈት ቤት እንደሚዘጋ፣ በርሊን የሚገኘው የሩሲያ ማዕከል የሩሲያ ቤት ኪራይ እንደሚቋረጥ፣ ጀርመን በሚገኙ የሩሲያ ዜጎች ላይ ወደ ጀርመን በሚገቡ የሩሲያ ዜጎች ላይ ቁጥጥር እንደሚጠናከርም ተናግረዋል። የጀርመን መንግስት ሩሲያን ተጠያቂ ቢያደርግም ሞስኮ ግን ክሱን የሚደግፍ ምንም አይነት ማስረጃ የለም ስትል አስተባብላለች። የአውሮፓ ህብረት አባል ሀገራት ከጀርመን ጎን እንደሚቆሙ አሳውቀዋል። ስለ ጀርመንና ሩሲያ ውዝግብ የብራስልሱን ወኪላችንን ገበያው ንጉሴን ስቱዲዮ ከመግባቴ በፊት በስልክ አነጋግሬዋለሁ። ገበያው በላይፕሲሽ ሃለ ምስራቅ ጀርመን በሚገኝ አውሮፕላን ማረፊያ ባለፈው ወር የተገኘው ፈንጂ የተጫነ ሰው አልባ አውሮፕላን የሩሲያ ነው ሲሉ የጀርመን ባለስልጣናት ትናንትና አስታውቀዋል። በአጸፋውም ልዩ ልዩ የሩሲያ ተቋማትን ጀርመን የሚገኙትን ማለት ነው ለመዝጋት መወሰናቸውንም አስታውቀዋል። ሩሲያ ሞከረች የተባለው የድሮን ጥቃት በዚህ ወቅት ላይ የሆነበት ምክንያት ምንድን ነው ተብሎ ነው የሚታመነው?
4: አንዱ መዳመት እንግዲህ የጦርነት 4 ዓመት ሞልቶታል እና በአውሮፓ መሰላቸት እንደፈጠረ እንደዚሁም ደግሞ ከፍተኛ የኑሮ ውድነትም እየጨመረ እያመጣ እንደሄደ ይነገራል። ምናልባት እንግዲህ ሩሲያ በዚህ ወቅት ይሄንን እርምጃ መውሰዷ በአውሮፓ የጦርነት ድባብ ለመፍጠር ፍርሃት እንዲሰፍን ለማድረግ እና በጦርነቱ ላይ ህዝቡ ተቃውሞ እንዲያመጣ ለማድረግ አስባ ሊሆን ይችላል የሚሉ አሉ። በተለይ ደግሞ በጀርመን በአሁኑ ወቅት እንደሚታወቀው ምርጫ አለ በምስራቁ የጀርመን ክፍል። በዛም እነዚህ ቀኝ አክራሪዎቹ አማራጭ ለጀርመን ሊያሸንፉ ይችላል የሚል ስጋት አለ። ይህ አማራጭ ለጀርመን ጦርነቱን የሚደግፍ አይደለም። ስለዚህ ጦርነት ድባብ በመፍጠርና ፍርሃት በማንገስ ህዝቡ ይህን መንግስት ጦርነቱን የሚደግፍ በመሆኑ ድምፁን ለአክራሪዎቹ ወይም አማራጭ ለጀርመን ሊሰጥ ይችላል ወይም ለዛ ለሚያመች ሁኔታ ለመፍጠር ነው የሚሉ መላምቶችም አሉ። ስለዚህ በአጠቃላይ ግን ይሄ የተካረረ የመጣው የአውሮፓ በዩክሬን ጦርነት ምክንያት የአውሮፓና የሩሲያ ቅራኔ ወደ ከፍተኛ ደረጃ ላይ መድረሱና በተለያየ መንገድ እየተገለጸ መሆኑን ነው የሚያሳየው።
0: የጀርመንና የሩሲያ ውዝግብ እየተካረረ ሄዷል። በዚህ ውዝግብ ውስጥም የአውሮፓ ህብረት አባል ሀገራት ድጋፋቸውን እየገለጹ ነው። ይሄ ውዝግብ ወዴት ሊያመራ ይችላል ተብሎ ነው የሚታሰበው?
4: የአውሮፓ ህብረት አገሮች መሪዎች በከፍተኛ ደረጃ ከጀርመን ጎን የሚቆሙ መሆናቸውን እና ከሁሉም በላይ ምናልባት ይህ የራሻ እርምጃ አባላትን ለመከፋፈል እና ዩክሬን የሚሰጠውን እርዳታ እንዲቀንስ ለማድረግ ከሆነ ይህ እንደማይሆን እየገለጹ ነው። አየርላንድ ተሰብስበው የሚገኙት የውጭ ጉዳይ ሚኒስትሮች እና የመከላከያ ሚኒስትሮች ይህንን በከፍተኛ ደረጃ እየገለጹ ነው። ከዚህ የበለጠ ጠንካራ እርምጃ መወሰድ አለበት፣ ሁሉም በተጠንቀቅ መቆም አለበት የሚሉ ሚኒስትሮቹ የቦታው እየገለጹ ነው። ካያ ካላስም ይህንን ነው ያስተጋቡት። ዛሬ ከሰዓት በኋላ እንደውም የአውሮፓ ኮሚሽን ፕሬዚዳንት ኡርሱላ ቮንደርሌን እና የኔቶ ዋና ጸሐፊ ማርክ ሩተ ተሰብስበው ይህንን የሩሲያን እርምጃ በማውገዝ ከጀርመን ጎን አባላቱ በአንድነት ከጀርመን ጎን እንደሚቆሙ የበለጠ የሩሲያን ጥቃት ለመከላከል የሚያስችል ዝግጅት እንደሚያደርጉና ከሁሉም በላይ እያንዳንዱ ሀገር በተጠንቀቅ ኢንፍራስትራክቸሩን መሰረታዊ ልማቱን እንደዚህ አይነት የሃይብሪድ ጥቃቶችን ለመቋቋም የሚያስችለውን ዝግጅት እንዲያደርግ ጥሪ አድርገው ከመቼውም ጊዜ በላይ ይሄንን ጥቃት ለመከላከልና በአሸናፊነት ለመወጣት እሳቸው እነሱ እንደሚሉት ዝግጁ መሆናቸውን ገልጸዋል።
0: እንግዲህ ጀርመንና የአውሮፓ ህብረት በሩሲያ ላይ እንወስዳለን ባሉት እርምጃ ላይ ዩክሬንም የበኩሏን አስተያየት ሰጥታለች። ይህ አሁን የተፈጠረው ሁኔታ ለዩክሬን ምን ማለት ነው?
4: ለዩክሬን ሩሲያ ለአውሮፓም ስጋት ነው፣ እናንተም በር ድረስ ጦርነት ሊደርስ ይችላል የሚል ማስጠንቀቂያ ነው ስትሰጥ የነበረው። ስለዚህ አሁን በጀርመን የደረሰውን በአንድ በኩል ያልኩት ደረሰ ነው እና ጀርመንም የወሰደውን አቋም በማድነቅ በመጨረሻ ግን መፍትሄ ሊሆን የሚችለው ዩክሬንን በመርዳት የሩሲያን አቅም ማዳከም ካልሆነ በስተቀር ይህ ጥቃት በሌሎች ሀገሮችም በአውሮፓም ሊቀጥል እንደሚችል ነው ያስጠነቀቀችው። ከዚህ በተጨማሪ እንደውም አልፎ የሩሲያ ሰማይ ለበረራ ደህንነቱ አስተማማኝ ባለመሆኑ በሩሲያ ሰማይ የሚጠቀሙ አውሮፕላኖች ሁሉ ይህንን ከግምት ውስጥ እንዲያስገቡ በማለት ሩሲያ የትም ቦታ ስጋት መሆኗን ለማሳሰብ እና ለመግለጽ ነው ይህንን አጋጣሚ የተጠቀመችበት ዩክሬን ማለት ይቻላል።
0: ገበያው ንጉሴ ከብራስልስ አመሰግናለሁ።
4: እኔም አመሰግናለሁ።
0: አድማጮች፣ ከገበያው ጋር በተደረገው በዚሁ ቃለ ምልልስ የዛሬው የዜና መጽሔት ዝግጅታችን ያበቃል። ወደ ሳምንታዊው ከኢኮኖሚው ዓለም ዝግጅት ነው የምናልፈው። ኢትዮጵያ ውስጥ የዋጋ ግሽበቱ 15.3 በመቶ መድረሱን በቅርቡ ይፋ የሆነው የሀገሪቱ ስታቲስቲክስ አገልግሎት መረጃ ያመለክታል። መረጃው እንደሚያሳየው በተለይ የዋጋ ግሽበቱ ጭማሪ ያሳየው በዋናነት በምግብና አልኮል ያልሆኑ መጠጦች ላይ ነው። ዶቼ ቬለ ስለ ግሽበቱ ያነጋገራቸው የኢኮኖሚ ባለሙያ የዋጋ ግሽበት የገንዘብ መድከም ማለት ነው ብለዋል። የዕለቱ የኢኮኖሚው ዓለም በዚህ ላይ ያተኩራል። ለዝግጅቱ ሰለሞን ሙጪ።
5: ኢኮኖሚው ዓለም የኢትዮጵያ ስታቲስቲክስ አገልግሎት ነሐሴ 21 ቀን 2018 ዓመተ ምህረት ባወጣው መረጃ ያለፈው ሐምሌ 2018 ዓመተ ምህረት አጠቃላይ የሀገሪቱ አማካይ የዋጋ ግሽበት 15.3 በመቶ ሆኖ መመዝገቡን ያሳያል። አገልግሎቱ ይህንን አሃዝ በንጽጽር ያስቀመጠ ሲሆን ሐምሌ 2017 ዓመተ ምህረት 13.7 በመቶ እንደነበር ጠቅሶ የወሩ ንጽጽር በ1.6 በመቶ ጭማሪ ማሳየቱን፣ ጭማሪውም የታየባቸው ምርቶችም በዝርዝር ምን እንደሆኑ አስደግፏል ተጠቅሷል። የአገልግሎቱ መረጃ እንደሚያሳየው የዋጋ ግሽበት ጭማሪው በዋናነት የተመዘገበው በምግብና አልኮል ያልሆኑ መጠጦች ላይ ነው። የዋጋ ግሽበት የገንዘብ መድከም ማለት ነው የሚሉት የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ ለዋጋ ግሽበቱ መጨመር ምክንያት ወይም ምንጩ ምን ሊሆን ይችላል ለሚለው አንድ ሁለት ብለው ምክንያቶችን ጠቅሰዋል።
6: እስከ ታህሳስ ያየሁ እንደሆነ ተለዋዋጭ ነው የዋጋ ሁኔታ፣ አጠቃላይ ተለዋዋጭ ነው። የቆመ ነገር ስለማይኖር እስከ ታህሳስ ድረስ የመቀነስ ሁኔታ ነበረ እና ከዛ ከታህሳስ እንደገና ደህና ነው እስከ የካቲት አካባቢ። ዋናው ምክንያት የመካከለኛው ምስራቅ በኢራን እና በአሜሪካ በእስራኤል ያለው ግጭት ዋና ምክንያት ነው ባለፉት ጥቂት ወራቶች። ግን ከዛም ባሻገር ግን የምገምተው ነገር ብሔራዊ ባንክ የዛሬ ወር ከሶስት ሳምንት አካባቢ በባንኮች ላይ ጥሎት የነበረው የብድር ገደብ ማንሳቱም የተወሰነ አስተዋጽኦ ሳይኖረው አይቀርም ብዬ እገምታለሁ። ለአሁኑ መጨመር ማለት ነው። ደህና ወርዶ ነበረ ወደ ካሲ አካባቢ ከአስር በመቶ ሁላ ወርዶ ነበር እና አሁን ደግሞ ከ15 በመቶ ከፍ ብሏል። እና የሁለቱ የውጭም የውስጥም ምክንያት ነው ብዬ ነው ማስበው። የውስጡ እንዳልኩ የብድር ገደቡ መነሳቱ ባንኮች ብድር በሰፊው እንዲሰጡ ያደርጋል እና ዋጋ ግሽበትም ላይ ብቻ ሳይሆን በውጭ ምንዛሬ ተመንም ላይ በይበልጥ በትይዩ ገበያ ላይ የሚንጸባረቅ ነገር አለ እና የሁለቱም ነው የውጭም የውስጥም ይመስለኛል። የውጭ በቀጥታ ለምሳሌ በነዳጅ ዋጋ ላይ የሚታይ ነው። የነዳጅ ዋጋ ከጨመረ ደግሞ የሸቀጥ አይነቶች ነው አፌክት የሚሆኑት።
5: ማዕከላዊ ስታቲስቲክስ አገልግሎት ባወጣው አማካይ የዋጋ ግሽበት መረጃ አትክልት 13.6 በመቶ፣ ስጋ 21.6 በመቶ፣ የወተት ተዋጽኦና እንቁላል 18.9 በመቶ፣ ፍራፍሬ 19.2 በመቶ፣ ዘይትና ቅቤ 20.3 በመቶ፣ ስኳር፣ ማርና ቸኮሌት 39.4 በመቶ እንዲሁም ዳቦና እንጀራ 8 በመቶ የዋጋ ግሽበት ተመዝግቦባቸዋል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ሰባተኛ ስብሰባውን ማካሄዱን ገልጾ ሐምሌ 6 ቀን 2018 ዓመተ ምህረት ይፋ ያደረገው ይህንኑ የተመለከተው ዘገባ ዓመታዊ የዋጋ ግሽበት ከሪፎርሙ ሲል ከገለጸው በፊት ከነበረው አንጻር በግልጽ ሁኔታ እየቀነሰ በመምጣት በታህሳስ 2018 ነጠላ አሃዝ አስመዝግቧል ይላል። ይሁን እንጂ ከዩናይትድ ስቴትስ ኢራን ጦርነት ጋር ተያይዞ ተፈጠረ ባለው የነዳጅ አቅርቦት መስተጓጎል ምክንያት አጠቃላይ የዋጋ ንረት ከሚያዝያ 2018 ዓመተ ምህረት ጀምሮ እንደገና ወደ ሁለት አሃዝ ተመልሷል ብሏል። የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ በተለይ ባንኮች ከጥቂት ዓመታት በፊት ለደንበኞቻቸው በሰፊው ማበደርና ገንዘብ መልቀቃቸው የዋጋ ግሽበት በዚያው መጠን ከፍ እንዲል አድርጎ ነበር። በዚህ ምክንያት ተጥሎ የቆየው የብድር ገደብ መነሳት ያንን የቆየ ሁኔታ የመመለስ እድሉ ሰፊ ነው።
6: እስቲ ነጋዴዎቻችንን አስባቸው። ትልልቅ ሱፐርማርኬቶች አይደሉም። ትልልቅ ቢሆኑ ኖሮ እኮ ሬጉሌትም ይደረጋል። 5-6 ትልልቅ ግዙፍ የሆኑ ሱፐርማርኬቶች እኮ ቢሆኑ እንደፈለጉ መጨመረው አይችልም። መንግስትም እነሱ ለመቆጣጠር አይከብዱትም። እኛ ጋር በጣም ቁጥራቸው በጣም ብዙ የሆነ ስርዓት መቆጣጠር ሳይሆን ስርዓት ማስያዝ የበለጠ ይሻላል። ቃሉ ስርዓት ለማስያዝም የማይመች ነው። ፍራግመንት የሆነ ገበያ የለም። እንደዛን አይነት ገበያ ላይ ትንሽ ወሬም ይበቃዋል፣ ትንሽ ነገር ይበቃዋል። በዛ ላይ ደግሞ ሸማቾቻችን ኢንፎርምድም አይደሉም። በቂ መረጃ ስለ ገበያ ሁኔታም የተሟላ አይደለም። ትሄዳለህ፣ ትገዛለህ፣ አጠቃላይ ስለ ገበያ ሁኔታ ያለህ መረጃ የለም እና እነዚህ የራሳቸው የሚጨምሩት ነገር አለ። ዋናው ግን ዋናው ምክንያት ገንዘብ ነው። ገንዘብ መጨመር እኮ ስራ መቅጠርና ተጨማሪ ፍላጎት መፍጠር ማለት ነው አይደለም? እሱ የኢትዮጵያ የዋጋ ግሽበት ተትቶ ረጅም ጊዜ ተትቶ ከቁጥጥር ሲወጣ ነው ወደ ገደብ የተሄደው።
5: በኢትዮጵያ ስታቲስቲክስ አገልግሎት መረጃ መሰረት የሐምሌ ወር ምግብ ነክ ያልሆኑ የዋጋ ግሽበት አሃዝ 14.8% ደርሷል። እነዚህም በዝርዝር ሲታዩ ትራንስፖርት፣ አልኮል መጠጦችና ትንባሆ፣ ምግብ ቤቶች እንዲሁም ሆቴሎች፣ ትምህርት፣ ጤና እንዲሁም ሌሎች እቃዎችና አገልግሎቶች መሆናቸውን ያሳያል። የዋጋ ግሽበት ጭማሪው ምንጭ ምን እንደሆነ በግልጽ መጠናት እንዳለበት የሚጠቅሱት ሌላኛው የገንዘብ አስተዳደር ባለሙያ አቶ ዳዊት ታደሰ ከመካከለኛው ምስራቅ ጦርነት ጋር ተያይዞ የሚነሳው አመክንዮ አንዱ ሊሆን ይችላል በሚለው ይስማማሉ።
7: መኪና ቆሞ ነበር። ሪያው የመርከብ ላይ የሚጫኑ የኢምፖርት እቃዎች ላይ የተወሰነ ጊዜ ዲሊያንስ ፈጥሮ ሊሆን ይችላል። ወይንም ደግሞ በሌላ ሩት ስትሄድ ያኛው ሩት ላይ የትራንስፖርቴሽን ኮስት ጨምሮ ሊሆን ይችላል። ግን ያኛው በእርግጥ ይህንን ያህል ዘልቆ በዚህ ደረጃ አሁን የምታለውን ፐርሰንቴጅ አለ ለውጥ አምጥቷል የሚለው ነገር ነው መታየት ያለበት የምለው። የዲቫሉዌሽኑ አለመረጋጋት አሁን ለምሳሌ እየጨመረ ነው። ያው ዲቫሉዌሽኑ እንደምታየው ባለፈው ጨረታ ወደ 56-57 ነበር፣ ወደ 60 ገብቷል። ይሄ ትሬንድ ይመጣ እንግዲህ ኢምፖርት እቃዎች ላይ የሚጨምረው ነገር አለ። ኢምፖርት ደግሞ በራሱ ወደዛ ከፈርትላይዘር ጋር በተያያዘ ከተጨማሪ እቃዎች ጋር በተያያዘ ደግሞ ሌሎችንም አፌክት ሊያደርግ ይችላል እሱ ላይ። ሁለተኛ የምርትና ምርታማነት ነገሮችን የምርት ማነስ ነው ወይ ታፕ ላይ እንትን አለ ወይ ችግር አለ ወይ እሱ ላይ ነው የሚሆነው። እንግዲህ የገንዘብ ፖሊሲ እስከምናውቀው ድረስ ተጨማሪ የመንግስት ያሳተማቸው ገንዘቦች የሉም። እንግዲህ ያ ከአይኤምኤፍ ክሎዝሊም አብሮ ስለሚሰራ እና ከዛ ጋር በተያያዘ ለምሳሌ መንግስት ኤክስፔንዲቸር በጣም ጨምሮ ገበያ ላይ ተጽዕኖ ካለው ማለት ነው ኮንትሪቢሽኖች ይኖራሉ ወይ እሱ ላይ ነው። እንግዲህ ከሶስቱ አንዱ ነው የሚሆነው። እዚህ የትኛው ነው ሪል ነው የሚለው ግን መታየት አለበት በደንብ።
5: በብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ሰባተኛ ስብሰባ መረጃ በግንቦት 2018 ዓ.ም የተመዘገበው የዋጋ ግሽበት በዘጠኝ ወራት ውስጥ ከፍተኛው ሲሆን ይህም በአሜሪካና በኢራን ጦርነት ምክንያት ከተፈጠረው የነዳጅ አቅርቦት መስተጓጉል ጋር በተያያዘ የመጓጓዣ ወጪዎች በመጨመራቸው ምክንያት የመጣ ስለመሆኑ ተጠቅሷል። የኢትዮጵያ ብሔራዊ ባንክ ለባንኮች የአሜሪካ ዶላርን በጨረታ መሸጥ ከጀመረ ሰንብቷል። ባንኩ ከስድስት ቀናት በፊት ባዘጋጀው የዶላር ሽያጭ ጨረታ አንድ የአሜሪካን ዶላር በ160 ብር ተሸጧል። ይህን መሰል እንቅስቃሴዎች በዋጋ ግሽበት ላይ ድርሻቸው ምን እንደሆነ የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ አብራርተዋል።
6: ብር እየደከመ የሚመጣ ከሆነ ከውጭ ሀገር የሚመጡ እቃዎች በመሆን ላይ ይወደዳል። ግን መጀመሪያ ብሩ ለምንድን ነው የሚደክመው ነው። የአቅርቦትና የፍላጎቶች ችግር አይደለም፣ የገንዘብ መብዛት ነው። ሀገር ውስጥ ገንዘብ ሲበዛ ፍላጎት ይመጣል። ፍላጎት እኮ ነው የሚፈጥርብህ አይደለም። ፍላጎት ሲባል ደግሞ ከውጭ የማስገባትን ፍላጎት ነው የሚጨምረው። ኢምፖርት ላይ የተሰማሩት ለምሳሌ በቀላሉ ብድር የሚያገኙ ከሆነ ከውጭ ሀገር የማስገባት ፍላጎት ይመጣል። በከፍተኛ ሁኔታ በቀላሉ ብድር የሚያገኙ ከሆነና የውጭ ምንዛሬው ላይ ጫና ያደርሳል። ስለዚህ ዋና ምክንያቱ ትክክል ነው። ዋና ግን ምክንያቱ የውስጥ የገንዘብ ፖሊሲ ችግር ነው። ለረጅም ጊዜ እኮ ከዚህ በፊት ከዓመት በፊት እኮ ብር አይደክም ነበር። ለረጅም ጊዜ ቢያንስ የተረጋጋ ነበር የምትለው 2006-2005 በፈረንጆች ገንዘብ በፊት ወይ የሚቀንሰው በጣም ትንሽ ነበረ። አሁን ግን ምናለ መሰለህ ሀገር ውስጥ ከፍተኛ የሆነ ገንዘብ ወደ ኢኮኖሚ ሲገባ የሀገር ውስጥ እቃ ብቻ ሳይሆን የውጭ እቃም ነው የሚፈለገው። የውጭ እቃ ደግሞ የምትፈልግ ከሆነ ዶላሩ ያስፈልግሃል። ሀገሪቱ ደግሞ በቂ የሆነ ዶላር ማምጣት አትችልም። ስለዚህ ያቺ ያለችውን ትንሽ ዶላር ለመቀራበት ሲባል የሚደረገው ግብግብ የውጭ ምንዛሬ ተመናችን ላይ ያዳከመዋል። ያ ደግሞ ከውጭ የምናመጣ እቃውን ያስወድድብናል።
5: ምን ያህል የስታቲስቲክስ አገልግሎት መረጃስ ተጨባጭና መሬት ላይ ያለውን ነገር የሚያሳይ ነው?
6: ትንሽ ለምሳሌ መረጃው ሲለቀም የሎጂስቲክስ ችግር ከነበረ፣ ኮንፍሊክት ከነበረ ዋጋ ይጨምራል እና መረጃው ላይ ተጽዕኖ አላቸው። እነዚህ አጭር ጊዜ የሚከሰቱ ተጽዕኖ አላቸው፣ ምንም ጥርጥር የለውም። ተቋሙ የሚያመጣው መረጃ እውነታውን እንዴት ያንጸባርቃል? እንዳልኩ አማካኝ ቁጥር ነው። አማካኝ ቁጥር ሁልጊዜ ችግር አለው። ከሀገሪቱ በሞላ የሚሰበሰብ መረጃ ነው፣ ግን ሌላ ዘዴ አማራጭ ስለሌለው ነው። ከዛ ባሻገር ደግሞ የተቋም ነጻነት በጣም ወሳኝ ነው። ሌሎች አማራጭ ምንጮች በሌለበት ሁኔታ ተቋሙ መረጃው ትክክል ነው አይደለም ለማለት ቢያንስ ሌላ መረጃ ምንጭ ያስፈልግሃል እና ትክክለኛ ያወጣል ብለን እንመን። ግን እንደዚህ አይነት ተቋማት ላይ የፖለቲካ ጫና አይኖርም ማለትም አይደለም። ይበልጥ እንደኛ ሀገር ላይ
5: የኑሮ ውድነትና የዋጋ ግሽበት ተያያዥ ጉዳዮች ናቸው። ዶክተር አብዱል መናን እንደሚሉት የዋጋ ግሽበት ሀገራዊና የማክሮ ኢኮኖሚ ጉዳይ ሲሆን፣ የኑሮ ውድነት ግን ከግለሰቦች የኑሮ ደረጃ ጋር የሚታይ ጉዳይ ነው። ዜጎች ከላይ ከተጠቀሱት የዋጋ ግሽበት የሚያስከትላቸው የመግዛት አቅም ማነስ መነሻ ከሚገጥማቸው የኑሮ መወደድ ባለፈ በልዩ ልዩ እየተቀጠሉና እየጨመሩ በመጡ የአገልግሎት ክፍያዎች የገንዘብ የመግዛት አቅም መዳከምና የገንዘብ አስተዳደር ለውጦች መነሻ የዋጋ ግሽበት ሊጨምር ይችላል። በዚህ ላይ አስተማማኝ የምርት አቅርቦት ከሌለ ይበልጥ ዋጋ ግሽበት እንደሚጨምርም ይታመናል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ 7ኛ ስብሰባውን አካሂዶ ሐምሌ 6 ቀን 2018 ዓ.ም ባወጣው መግለጫ የዋጋ ግሽበትን የወደፊት ትንበያ አመልክቷል። በዚህም መሰረት የዋጋ ንረት ታህሳስ 2019 ዓ.ም እንደሚቀንስ ተገምቷል። ባንኩ የዋጋ ንረት በስድስት ወራት የትንበያ ጊዜ ውስጥ ሁለት አሃዝ ላይ ሊቆም እንደሚችልም በዚሁ መግለጫው አመልክቷል። አድማጮች፣ የዛሬው ከኢኮኖሚው ዓለም መሰናዷችን ይህንን ይመስላል። ሰለሞን ሙጬ ነኝ። ጤና ይስጥልኝ።
0: ይህ ዶቼ ቬለ ዲደብሊው ነው። በቀሪው ጊዜ የሚቀርበው ሳይንስና ቴክኖሎጂ ዝግጅት ኢንተርኔት ወይም በይነበረብ በተዘጋበትና እገዳ በተጣለበት ወቅት ሰዎች ሊጠቀሟቸው በሚችሏቸው አማራጮች ላይ ያተኩራል። ፀሐይ ጫኔ ካዘጋጀችውና በድጋሚ ከሚቀርበው ከዚህ ቅንብር ጋር መልካም ቆይታ።
8: ሳይንስና ቴክኖሎጂ
9: በቀላሉ እርስ በርስ በማገናኘት ዓለምን ወደ አንድ መንደር እየቀየረ የሚገኘው የዘመናችን ዲጂታል ቴክኖሎጂ በአሁን ወቅት የቅንጦት ሳይሆን ለሕይወት አስፈላጊ ነገር እየሆነ መጥቷል። ከዓመታት በፊት ሰዎች በአብዛኛው ለመዝናኛ ብቻ ይጠቀሙባቸው የነበሩ በተለይም ኢንተርኔትን መሰረት ያደረጉ የዲጂታል ቴክኖሎጂዎች በአሁን ወቅት ግን ያለነሱ መረጃ ማግኘት፣ ተግባቦት፣ ትምህርት፣ የንግድ ስራን ማሳለጥ፣ የጤና አገልግሎት ወዘተ የማይታሰብ ሆኗል። ቀደም ሲል ጉጉት የተባለ ፖድካስት አዘጋጅ የነበረውና በአሁን ጊዜ በጀርመን ሀገር በሰው ሰራሽ አስተውሎት ቴክኖሎጂ ሁለተኛ ዲግሪውን በመከታተል ላይ የሚገኘው ብሩክ በልሁ በበኩሉ ቴክኖሎጂውን መጠቀም ከህልውና የሚተናነስ አይደለም ሲል አስፈላጊነቱን ያጎላል።
10: ልክ ሰው ልጅ መማር ማንበብ በቻለ ሰዓት ዓለም በጣም እንደተለወጠች ሁሉ በአሁን ጊዜም ለመረጃ እድሉን ማግኘት ሰዎችን በከፍተኛ መጠን የሚለያይ ነገር ሆኖ ነው የምናገኘው። ማለት ከህልውና የሚተናነስ አይደለም። ውሃ የሚጠጣ የሚበላ ማግኘት እና ይህም ከለያ ማግኘት እንዳለ ሁሉ አሁን ላይ የምንኖርበት ጊዜ ደግሞ ሁሉም ነገር በመረጃ ነው። አንድ ሰው የሚያስፈልገው መረጃ ባለማግኘቱ ብቻ የተለያየ አደጋ ሊፈጠርበት ይችላል። የሚነገረው መረጃ በኢንተርኔት ነው፣ በሬዲዮ ነው፣ በዜና ነው። ብዙ ሁሉም ነገሮች በስልካችን ነው፣ በዌብሳይቶች ነው፣ በሶሻል ሚዲያ ነው። አግኝተን ህይወታችንን ሁላ ልናተርፍ የምንችልበት መንገዶች አሉ። ብዙ መጥቀስ የምንችላቸው ነገሮች አሉ፣ ሁሉም ሰው የሚያውቀው እና ለእነሱ ነገሮች ሰዎችን አይገባችሁም ስንል ህይወታቸው ላይ ከመፍረድ አይተናነስም።
9: ሆኖም ግን በጦርነት፣ በፖለቲካ ለመረጋጋት ወይም በተቃውሞ ወቅት ዲጂታል መሰረተ ልማቶች ብዙውን ጊዜ ዋና ኢላማ ይሆናሉ። የፋይበር ኦፕቲክ ኬብሎች ይቆረጣሉ፣ የተንቀሳቃሽ ስልክ ማማዎችም ይወድማሉ። የኢንተርኔት ግንኙነት በከፊልና በሙሉ የመዘጋት አደጋም ይገጥመዋል። ዲጂታል የመገናኛ መንገዶችም ለሳንሱር ይጋለጣሉ። በእነዚህ አካባቢዎች ኢንተርኔት እንደ መጨቆኛ መሳሪያ ወይም እንደ ተቃውሞ መግለጫ ዘዴ ሆኖ ያገለግላል። በኢትዮጵያም የመሰሉ ክስተት ግጭቶች ሲከሰቱ ወይም የፖለቲካ ለመረጋጋት ሲኖር በተለያዩ ጊዜዎች ታይቷል። ለመሆኑ እንዲህ አይነቱ ሁኔታ ሲከሰትና መንግስታት ኢንተርኔትን ሲያግዱ ዜጎች መስተጋብርን ጠብቀው ለማቆየት ምን አይነት ዲጂታል አማራጮች አሏቸው? ብሩክ አማራጮቹን በሁለት ከፍሎ ያያቸዋል። የመጀመሪያው ክፍል የበይነመረብ እገዳ ሲኖር የሚያገለግል አማራጭ ሲሆን ይህም እንደ ቪፒኤን ያሉ ኔትወርኮችን መጠቀምን ያጠቃልላል።
10: ኢንተርኔቱ ከናካቴው ተዘግቷል ወይስ አንዳንድ ክፍት ሆኖ ግን አንዳንድ ዌብሳይቶችን መጎብኘት ነው የተከለከለው የሚለውን መለየት ያስፈልጋል መጀመሪያ። እና ኢንተርኔቱ ክፍት ከሆነ እና ዌብሳይቶች አንዳንድ የመረጃ ማግኛ ድረገጾች ከሆኑ የተዘጉት ያው ያሉት ዋና አማራጮች እንደ ቪፒኤን አይነቶች ናቸው። ሶ እነሱ ስልካችን ላይም ሆነ በኮምፒውተራችንም የሚጫኑ አፕሊኬሽኖች ናቸው። በእነሱ አማካኝነት ወደምንፈልገው ዌብሳይት በእነሱ ኔትወርክ ውስጥ አልፈን መግባት እንችላለን እና እኛን ማንነታችንን ሀይድ ያደርገዋል ማለት ነው።
9: ሆኖም ግን ባለሙያዎች እንደሚሉት ሁሉም ቪፒኤኖች በሁሉም ሁኔታዎች ሊሰሩ አይችልም። አንዳንድ ሀገሮች ደግሞ ከቪፒኤኖች የሚመጣን ትራፊክ ለማገድ የኔትወርክ አስተዳደር ቴክኖሎጂን ይጠቀማሉ። ከዚህ አንጻር የስኬ የማርኬት እድልን ለመጨመር እንደ ቱነል ቢርና ኖርድ ቪፒኤን ያሉ ቢያንስ ሁለት ቪፒኤኖችን መጠቀም ይመክራል። በተጨማሪም የቪፒኤን ተጠቃሚዎች በዋናው ኔትወርክ መታየት የሚችሉ በመሆናቸው ጥንቃቄ እንደሚያስፈልግ ብሩክ ያስረዳል። ከፊል ኢንተርኔት መዘጋትን አልፎ ለመጠቀም ከቪፒኤን በተጨማሪም እንደ ቶር ያሉ አማራጭ መኖራቸውንም ይገልጻል።
10: በተለይ ጋዜጠኞች ተጠቀሙት አማራጮች አሉ። ቶር የሚባለው ማለት ነው። እነዚህ ሞር አኖኒመስ ናቸው። ሰው ማንነታቸውንም የተሻለ የመደበቅ ነገር ይሰጣል ለተጠቃሚዎቹ ማለት ነው። እና ይሄ ዶት ኦኒየን የሚባሉ ዌብሳይቶች ናቸው የሚሆኑት። ዶት ኮም ወይም ደግሞ ዶት ዲኢ ወይ አሁን ጀርመኒ ዶት ዲኢ አይደል? እንደዚህ አይነት ዶት ከመሆናቸው አልፎ ዶት ኦኒየን ይሆናል ማለት ነው እነዚ ዌብሳይቶች የሚገኙበት። እነዚህም ሌላ አማራጮች ናቸው።
9: ሌላውና ሁለተኛው አማራጭ ኢንተርኔት ሙሉ በሙሉ በተዘጋበት ወቅት የሚያገለግሉ አማራጮች ናቸው። እንደ ብሩክ ገለጻ እነዚህ አማራጮች እንደ ስታርሊንክ ያሉ የኤለን ማስክን የግል ሳተላይት ኔትወርኮችን የሚያካትቱ ናቸው።
10: ኢንተርኔቱ ግን ከዋና ከአገልግሎት አቅራቢ ከቴሌ ወይ እንደዚህ ኢንተርኔት ሰርቪስ ፕሮቫይደሩ ወይ ከመንግስት የተቋረጠ ከሆነ እነዚህ መንገዶች አይሰሩም ማለት ነው። እና ከሌላ አቅራቢ ወይ ማግኘት አለብን። እነዚህ ማለት እነማን ናቸው? የሳቴላይት አቅራቢዎች ማለት ነው። ሰው በዚህ በዋነኝነት የሚታወቀው ስታርሊንክ ነው፣ የኢሎን ማስክ የሆነው ስታርሊንክ። እነዚህ እንግዲህ ከዋናው ኢንተርኔት የተለየ በሳቴላይት አማካኝነት የምንስበው ኢንተርኔት ነው። ግን ይህም ራሱን የቻለ የራሱ ሰብስክሪፕሽን አለው። ምንከፍለው ዝም ብሎ አቬለብል ነው ማለት አይደለም። ግን እንደ አማራጭ ራሱ ከዋናው ኢንተርኔት አቅራቢ የተለየ ራሱን የቻለ ኔትወርክ የሚይዝ እና መሬት ላይ የተዘረጋ መስመር ሳይሆን ራሳቸው ካላቸው ሳቴላይት የምንስበው ኢንተርኔት ነው። ስታርሊንክ ጀስት አንድ ታዋቂ የሆነው ምሳሌ ነው። ግን እነዚህኞቹ ምንድን ነው ግን ያው ሳቴላይቶቹ በቀላሉ ሊታዩ ይችላሉ፣ ሊያዙም ይችላሉ፣ ሊወረሱ ይችላሉ እና የራሳቸው ችግር አላቸው። እና ያው በሳቴላይት ደግሞ ስናነሳ ኢንተርኔት ብቻ ሳይሆን ያለው ያው የሳቴላይት ስልኮችም አሉ፣ ኮኔክሽን የማይደርስበት አካባቢ። እነሱንም ሰዎች እንደ አማራጭ ሲጠቀሟቸው እናገኛቸዋለን ማለት ነው።
9: ነገር ግን ብሩክ እንደሚለው እነዚህ ኔትወርኮች ከፍተኛ ውጪ የሚያስወጡ በመሆናቸው በቀላሉ ማግኘት አስቸጋሪ ይሆናል። ስለሆነም ቀላሉ መፍትሄ ከበይነመረብ ውጭ ማጋራት ወይም ኦፍላይን ሼሪንግ ሲሆን፣ ይህም ኢንተርኔት በሌለበት ጊዜ በእጅ የተጻፉ ማስታወሻዎችን ብሉቱዝን ወይም ዋይፋይ ዳይሬክትን እንዲሁም ኤንኤፍሲን የመሳሰሉ ከበይነመረብ ውጭ የሆኑ ዘዴዎችን በመጠቀም መረጃን ለማጋራት ያስችላሉ። ሆኖም ግን እነዚህ ዘዴዎች ደህንነታቸው የተጠበቀ ባለመሆኑ በቀላሉ ለክትትል ሊጋለጡ ስለሚችሉ ጥንቃቄ ማድረግ እንደሚያስፈልግም ገልጿል። ያለ በይነመረብ መልእክት ለመላክ የሚያስችሉ ሜሽ ኔትወርክ የሚባሉትም በይነመረብ ጨርሶ በተዘጋበት ወቅት የሚያጋጥም ችግርን ለመቋቋም የሚያገለግሉ አማራጮች ናቸው።
10: ሌላ ግን ቀለል ያሉ መንገዶች አሉ ኦፍኮርስ። ነገር ግን መልእክት ለመላላክ ነው ሞር ቅርብ ለቅርብ ሆነው ላሉ ከሆኑ የሜሽ የሆኑ ኔትወርኮችን በመጠቀም ማለትም የተለያዩ ዲቫይሶችን በማገናኘት ስልኮች ቅርብ ለቅርብ ላሉ ስልኮች ከአንዱ ወደ አንዱ ከአንዱ ወደ አንዱ ልክ የቴሌ ሴል ታወር እየዘለለ እንደሚሄደው ሁሉ ስልካችንን እኛ የተጠቃሚዎቹ ስልክ እንደ ሴል ታወር እያገለገለ መረጃው ወይም የሚላላከው መልእክት ከአንዱ ስልክ ወደ ሌላኛው ወደ ሌላኛው ወደ ሌላኛው እየነጠረ እየነጠረ የሚሄድበት መንገድ ደግሞ ሜሽ ኔትወርኮች ይባላሉ ማለት ነው። የተለያዩ ኖዶች ወይ የተለያዩ ዲቫይሶች ወይ የተለያዩ ስልኮች እነዚህ ሜሽ በመፍጠር ንግግር ወይ ኮሚኒኬሽን እንዲኖር ማድረግ ይቻላል ማለት ነው። ሶ በዚህ ላይ የሚታወቁ አሉ እንደ ብሪጅፋይ የሚባል ብራየር የሚባል ሜስታስቲክ የሚባል እና ያው እነዚህኞቹ ኢንተርኔት ማለት አይደሉም፣ ግን ይሄ በአንድ አካባቢ ውስጥ ያሉ ሰዎች ኢንተርኔቱ ሲዘጋባቸው ኤስኤምኤሱም ሲዘጋባቸው በቅርብ ለቅርብ ያሉ ሰዎች እንደዚህ እየዘለለ እየዘለለ እየዘለለ የሚላላኩበት መንገድ ነው የሚሆነው ማለት ነው። ብዙ ምሳሌዎች አሉ እንደዚህ የሚነሱ። ለምሳሌ አሁን ሆንግ ኮንግ ውስጥ በጣም ተጠቅመውበት ነበረ ብሪጅፋይ። እሱ በብሉቱዝ ብቻ ነበረ አጠገብ ለአጠገብ ሆኖ ቢሆንም ግን በብሉቱዝ አማካኝነት ተመሳሳይ ቦታ ያሉ ሰዎች ኢንተርኔቱ ሲዘጋባቸው በብሪጅፋይ ብቻ መልእክት በደንብ መላላክ ሲችሉ ነበረ። ብሪጅፋይ በጣም ብዙ ቦታ ሲጠቀሙት እናውቃለን። መንማር ላይም ተጠቅመውታል። እንደ ኦፍኮርስ ዩክሬን ላይም ደግሞ እንደገና ሎራ የሚባለው ሜሽ ኔትወርኮቹን በመጠቀምም ደግሞ እዛም ተጠቅመውበታል። ያው ኢትዮጵያ ውስጥም ትግራይ ላይም እንደዛው ብራየር የሚባለውን በደንብ ሲጠቀሙበት እንደነበረም መረጃዎች ወጥተዋል።
9: ከሜሽ ወይም በቅብብል ከሚሰሩት ስስሮች መካከል የሎራ ሜሽ ኔትወርክ ሌላው በምሳሌነት የሚጠቀስ ነው። ይህ ተሰሰረ በመሳሪያዎች ውስጥ የተካተቱ ትናንሽ የሬዲዮ ሞጁሎችን በመጠቀም ራሳቸውን የሚጠግኑ የመገናኛ አውታረ መረቦችን ይፈጥራሉ። እነዚህ መሳሪያዎች በባትሪ ወይም በሶላር ፓናሎች ውስጥ ሊደበቁና ሊሰሩ ይችላሉ። መረጃ ለማስተላለፍ እነዚህ መሳሪያዎች ለሲቪል አገልግሎት የሚውሉና ፈቃድ የማይጠይቁ የሬዲዮ ፍሪኩዌንሲዎችን የሚጠቀሙ ሲሆን ተጠቃሚዎች መጀመሪያ ሎራን የሚጠቀም የማስተላለፊያ መሳሪያ መግዛት አለባቸው። እነዚህ ሎራ መሳሪያዎችም የተመሰጠሩ መረጃዎችን በበርካታ ኪሎ ሜትሮች ርቀት የሚያስተላልፉ ሲሆን ያንዳንዱ መሳሪያ መልእክቶችን ያለ ሰው ገዛ በአቅራቢያው ደሚገኝ መሳሪያ የሚያስተላልፍ ይሆናል። ይህም ልክ እንደ ዱላ ቅብብል ካንዱ ወደ አንዱ በመሄድ የሚከናወን መሆኑን ባለሙያዎቹ ይገልጻሉ። ያም ሆኖ እንደዚህ አይነቱ ኔትወርክ ዋነኛው ጉዳቱ ከተለመደው ኢንተርኔት በተለየ ተጠቃሚዎች አነስተኛ መልእክቶችን ብቻ የሚለዋወጡበት ነው። ከዚህ ባሻገር እንደ ሬዲዮ ያሉ ነባሮቹ ዲጂታል የመገናኛ ዘዴዎችም የመረጃ ክፍተትን ለመሙላትና ተጠቃሚዎች ስለ አካባቢያቸውና ስለ ቀረው ዓለም መረጃ ለማግኘት የሚችሉባቸው አማራጮች ናቸው።
10: ያው እነሱ እንደውም ያው ኢንተርኔትም አያስፈልገውም። በተለምዶ በጣም ሬዚሊየንት ነው ተብሎ የሚታሰበው ወይ የሚቋቋም ነው የሚባለው እሱ ነው። እንደገናም ደግሞ ይሄ የኢንተርኔት ኢንፍራስትራክቸርም አያስፈልገውም እና በጣም ገጠር የሚባል ወይ ሩቅ የሚባል አካባቢ ቦታ ላይ ራሱ መድረስ የሚችል መገናኛ መንገድ ነው እና ከሁሉም የበለጠ እንደውም አሪፉ ሬዲዮ ነው።
9: አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ፀሐይ ጫኔ ነኝ። መልካም ጊዜ።
0: ይህ ዶች ቨለ ዲደብሊው ነው። አሁን እነሆ አርስተ ዜናው። የጀርመንና የሩሲያ ተዘዋዋሪ ግጭት ወደ ቀጥታ ውዝግብ፣ የጥቃት ሙከራ፣ ቅጣትና የአጸፋ ቅጣት ዛቻ ንሯል። ጀርመን የሰው አልባ አውሮፕላን ጥቃት ሞክራለች ያለቻትን ሩሲያን አውግዛ ቀጣታለች። ሩሲያ ለአጸፋ እርምጃ እየዛተች ነው። የአውሮፓ ህብረትና አባል ሀገራት ከጀርመን ጎን ቆመዋል። የቻይና መሪ ሺ ጂፒንግ የውጭ መንግስታት በመካከለኛው ምስራቅ ሀገራት የውስጥ ጉዳይ ጣልቃ እንዲገቡ የአካባቢው መንግስታት መፍቀድ የለባቸውም አሉ። ሺ ዛሬ ካይሮ ውስጥ ለግብጽ ፕሬዝዳንት አብዱልፈታህ አልሲሲ እንደነገሩት የመካከለኛው ምስራቅ ህዝብ የራሱ ጉዳይ ባለቤት ራሱ መሆኑን መሪዎቹ ሊያከብሩ ይገባል። ዩናይትድ ስቴትስ እና ኢራን አንዳቸው የሌላቸውን ተቋማትና ጥቅሞች መደብደባቸውን እንደቀጠሉ ነው። የዩናይትድ ስቴትስ ጦር ትናንት በከፈተው ጥቃት ለሰርግ የታደሙ 5 ሰላማዊ ሰዎችን ገድሏል። አርስተ ዜናውን ነበር ያሰማዋቸው። አድማጮች፣ ስርጭታችን እንግዲህ እያበቃ ነው። ደህና አደሩ።